0: መሬት አላነሳም ከነው ከደን ነገር ይገርም
1: ደዋ ለሪው ተቃው ኪሪ ዳይ ነው ከይ ወጣ ረዋ ይደረ ኩራና ረዋ ግኒ ባሮ ከይ ንጋ ዳይ ጁሪ ቦናያ ግኒ ባይ ከይ ንጋ ዳይ ጁሪ ኩርዲ ሁን ግሪ ካራ ረያ ንጋ ኩርዲ ሁባ ከይ ገራ ረዋ ንጋ ጀቶ ካን ተማይ ማሪ ያ ረዋ ንጋ ይገር ያሪ ካራ